0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት ምልክት ቋንቋ ትግሪና ሰላምታና ናቕርብ። ናይ ሎሚ ዕለት 23 ሰነ 2026 ዓመተ ምሕረት መደብ ፈነወና ቃለ ምዕዳን ርእሰ ሊቃነ ጳጳሳት ዮን መበል 14 ኣባላት ጀሮም ሌጀን ትካል ምብፃሕ ርእሰ ሊቃነ ጳጳሳት ዮን መበል 14 ኣብ ቫቲካን ናይ ሓጋይ ዓፀደ ህፃናት ንደቂ ሰራሕተኛታት ቫቲካን ወግዖም ምብፃሕ ርእሰ ሊቃነ ጳጳሳት ዮን መበል 14 ሮማ ኣብ ዝርከበ ዋና ቤት ፅሕፈት ውድብ ሕቡራት ሃገራት ውጥን መግቢ ዓለም ቤት ፅሕፈት ዜናን ክፍሊ ማሕተምን ቅዱስቲ መንበር ብዛዕባ እቲ ኣብ ዝመፅእ ሰሙን ዝካየድ ፍሉይ ጉባኤ ካርዲናላት ኣመልኪቱ ዝሃቦም መግለፂ ሓፈሻዊ ጉባኤ ቤት ፅሕፈት ሲኖዶስ ጳጳሳት ንዝመፅእ ኣብ 227 ኣብ 228 ዓመተ ምሕረት ዝካየድ ዓለሳዊ ጉባኤ ንምዝታይ ኣብ ከተማ ሮማ ዘካይዶ ዘሎ ዋዕላ ኣብ ዝምልከቱ ቀንዲ ኣርክስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሐኩም ምምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባት ወልደን ንዕድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሉ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ዮን መበል 14 ምስ ኣባላት ጀሮም ሌጀን ትካል 22 ሰነ ኣብ ሃገረ ቫቲካን ተራኺቦም ንፈረንሳዊ ሓኪም ህፃናትን መስራት ዘመናዊ ስነ ኣካላውን ስነ ህወታውን ባሕርያት ንህወትን ሰብኣዊ ክቡርን ንሓበራዊ ረብሓ ዝጣበቐ ምዃኑ ብምዝካር ከምዝነኣድዎ ዜና ቫቲካን ኣፍሊጡ። ኣብ መበል 100 ዓመት ልደት ክቡር ፕሮፌሰር ጀሮም ሌጀን ርእሰ ሊቃነ ጳጳሳት ዮን መበል 14 ኣባላት ናይቲ ብስም እቲ ፕሮፌሰር ዝፅዋዕ ተጠባቂ ሰብኣዊ ክቡሪ ትካል ኣብ ሃገረ ቫቲካን 22 ሰነ ተቐቢሎም ኣብ ዘስምዖም መደረ ንጀሮም ሌጀን ፈላሚ ዘመናዊ ስነ ኣካላውን ስነ ህወታውን ባሕርያት ብፍሉይ ንኣዝዮም ተቃላዕቲ ዝፈወሰ ሓኪምን ዘይሕለል ተሓላቂ ህወትን ሰብኣዊ ክቡርን ንሓበራዊ ረብሓን ምንባሩ ብምዝካር ኣባላት እቲ ትካል ኣብነቱ ብምስዓብ ኣብ ሕብረተሰብ ውፍያት መሰኻኽር ኣብ ኣገልግሎት ቀጻሊ ምድላይ ናይ ሓበር ረብሓ ክኾና ተሓሳሲቦም ምኽንያት ዳውን ኣበር ዝረኸበ ፕሮፌሰር ጀሮም ሌጀን ኣብ ታሪክ ዘመናዊ ሕክምና ነባሪ ዓሰር ዝገደፈ እውን ምዃኑ ብምዝኽኻር ሓደ ካብ ኣቦታት እዋናዊ ስነ ኣካላውን ስነ ህወታውን ባሕርያት መፅናዕትን ስነ ምርምርን ተባሂሉ ዝግለጽ ህወቱ ንመፅናዕትን ንሓልዮት ኣእምራዊ ስንክልና ዘለዎም ሰባት ንውፍ ከም ዝነበረ ቅዱስ ኣቦና ኣጉሊሖም ሕክምና ጽልኢ ሕማምን ንሕሙማን ሰብ ምፍቃርን እዩ። እዚ ድማ ንኣገልግሎት ብፍቕሪ ንድኻታት ኣብ መንጎ ድኻታት ከም ዝመርሖ የስተብኽሉ። ርእሰ ሊቃነ ጳጳሳት ሊዮን ፕሮፌሰር ሌጀን ናይ ትምህርቲ ብሉፅነትን ንቤተ ክርስትያን ዘይሕለል ኣገልግሎትን ኣፍልጦ ብምሃብ ርእሰ ሊቃነ ጳጳሳት ቅዱስ ጳውሎስ ሻድሻይ ኣባል ጳጳሳዊ ተቋም ስነ ፍልጠት ክኸውን ከም ዝሸምዎ ዘኪሮም ምስ ቅዱስ ዮሃንስ ጳውሎስ ዳግማዊ ዝነበሮ ዓሚቕ ዕርክነትን ኣብ ምክልኻል ህይወት ዝነበሮ ሓበራዊ ተወፋይነትን እዚ ድማ ጳጳሳዊ ተቋም ስነ ህይወት ንምፍጣር ከም ዝሓገዘ ገሊፆም ፕሮፌሰር ሌጀን ነቲ ተቋም ኣብ ቅድሚ መብዛሕ ስጋታት ህይወት ዘለዎ ልዑላት ላይነት ዝመስከረ እዩ እንክብሉ ብምግላፅ ጀሮም ሌጀን ናይ ስነ ፍልጠትን ጥበብን ሰብ ብምዃኑ እቲ ስነ ፍልጠታዊ ርክበቱ እቶም ዳውን ኣበር ዘለዎም ሰባት ምስ ተወልዱ ጥራሕ ዘይኮነ ገና ኣብ ማሕፀንን ከለዉ ብስነ ሕክምና ምድላይ ክእሉ ከም ዝገበረ ኣስተብሂሎም በዚ ምኽንያት እዚ ርእሰ ሊቃነ ጳጳሳት ጀሮም ተጠባቂ ዳውን ኣበር ዘለዎም ሰባት ብምዃን ኣብ ልዕሊ እዚ ዓይነት ኣበር ዘለዎም ሰባት ዝፍፀም በደል ዓሌትነት ክሮሞዞም እንክብል ብምግላፅ ኣትሪሩ ብምቅዋም ክብሪ ህይወት ክሕሎ ዝተጠባበቀ ምንባሩ እውን ዘኪሮም እቲ ፕሮፌሰር ሌጀን እተዛረቦ ትንቢታዊ ቃላት ንህይወት ነፍሲ ወከፍ ሰብ ንክጣበቀሉ ከም ዝደረኾን እዚ ድማ ኣብቲ መበቀሉ ካብ ፍጥረት ኣምላኽ ዝኾነ ዘይግሃዝ ክብረት ሰብ ምዃኑ ቅዱስነቶም ገሊፆም እዚ ተወፋይነት እዚ ኣብ መላእ ዓለም ንዝርከቡ ትካላትን መራሕትን ብድሆ ከም ዘቕረበን ኣማኻሪ ክኸውን ከም ዝገበሮን ካብ ገለ ጉጅለ ስነ ፍልጠታዊ ጉዳያት እውን ተቃውሞታት የጓንፎ ምንባሩ የዘኻኽሩ። ርእሰ ሊቃነ ጳጳሳት ሊዮን ፕሮፌሰር ሌጀን ዕደ ጥበብ ንሕክምና ክሕግዝ ደኣንበር ክትክኦ ፈፂሙ ከም ዘይክእል ዘስተውዓለ ምንባሩ ኣስሚሮም ዕደ ጥበብ ኣንጻር እቲ ብባህሪኡ ኣብ ኣገልግሎት ሂወት ዝርከብ ሕክምና እውን ክውዕለ ከም ዝኽእል ኣፍልጦ ከም ዝነበሮን ዋጋ ሓደ ሰብ ኣብ ኣፈፃፅማን ርእሶ ማሕደራ ወይ ኣብ ማሕበራዊ ጥቕሚ ፈጺሙ ዘይምርኮዝ ምዃኑ ዘረጋገጸ እዩ ሓኪም ብመሰረት ኣእምራዊ ምዕሪት ቤት ምርምር ንህይወት ናይዚ ድቂ ወይ ናይቲ ብዕድመ ዝደፍአ ሰብ ክውስን ፈጺሙ ክፈቅድ የብሉን እንክብሉ ኣጠንቂቖም ሕክምና ኣገልጋሊ ውጥን ሞት ክኸውን ፈጺሙ ኣይክእልን እዩ ከም ዝበሉ ዜና ቫቲካን ይሕብር። ቅዱስ ኣቦና ኣብ መደምደምታ መደርኦም ነቶም ካብ ስፓይናን ኣርጀንቲና ሕብራት መንግስታት ኣሜሪካ ፖርቹጋል ኢጣልያ ቱኒዝያ ኮትዲቫር ከምኡውን ኮርያ ዝመፁ ኣባላት እቲ ትካልን ኣባይቲ ስድራኦምን ደጊሞም ሰላምታ ብምቕራብ ሓበራዊ ረብሓ ንዝኾነ ይኹን ሰብ ብፍላይ ከዓ ድኽመትን ስንክልና ዘለዎም ንሰባት ከርሕቖም ከምዘይክእል ብምዝኽኻር ኣብ ሕብረተሰብ ዘለዎም ተወፋይነቶም ድማ ክቕፅሉ ኣተባቢዖም እቲ ብሓባር ኣብ ኣድማሳዊ ተሓሳስባን ልብን እተመሰረተ መልእኽትን ዕዮን ኣገልጋሊ እግዚኣብሄር ጀሮም ሉዥን ነቶም ስኒት ዝደልዩ ብዙሓት መንእሰያትን ክኢላታትን ትብዓት ሓቂ ኣስተንፍሶ ክኾኖም ዘለዎም ተስፋ ገሊፆም ብተወሳኺ እውን ኣብነት ፕሮፌሰር ሉዥን ብዘይተሪርርትዓዊ ምኽንያትን እምነትን ቃላትን ተግባራትን ኣብ ልዕሊ ሰባት ብዘይ ቅድመ ፍርድን ሓሶት ምንጻግን ሓድነትን ክህሉ ክሕግዝ እጽልይ ከም ዝበሉ ዜና ቫቲካን ኣፍሊጡ። ሩሳሊካነ ጳጳሳት ልዮን መበል 14 ኣብ ናይ ቫቲካን ናይ ሓጋይ ኣፀደ ህፃናት ንደቂ ስራሕትናታት ቫቲካንን ቅድስቲ መንበርን ንዝሳተፉ ንዘለዉ ኩሎም ህፃናት ዕለ 22 ሰነ ኣብ ዝገበርዎ ዑደት ህፃናት እደ ጥበብ ብሓላፍነት ክጥቀምሉ የተባብዑ። ቅዱስነቶም እቶም ህፃናት ዘቕረበሎም ሕቶ ኣማኪሎም ኣብ ዝሃቦዎ ቃለ ምዕዳን ህፃናት ምስ እደ ጥበብ ዘለዎም ርክብ ሰብኣዊ ርክብ ዝትክእ ከይከውን ብሓላፍነት ክጥቀምሉ ከም እተላበቡ ዜና ቫቲካን ኣፍሊጡ። ሩሳሊካን ጳጳሳት ልዮን ኣብ ዓመተ ትምህርቲ ካብ ናይ ኢድ ቴሌፎንን ኮምፒውተርን ታብሌትን ምርሓቅ ኣፀጋሚ ምዃኑ ዘመላኽት ንዝቐረበሎም ሕቶብ ዝሃቦም መልሲ ረብሓ እደ ጥበብ ኣፍልጦ እኳ እንተሃቡ ንሓቀይና ሰብዓዊ ዝምድና ክትክእ ከም ዘይብሉ ኣተሓሳሲቦም እደ ጥበብ ኣዝዩ ጽቡቕን ንብዙሕ ነገራት ኣዝዩ ጠቓምን ክኸውን ይኽእል እዩ እንተኾነ ግን ብሓባር ኣብ እንህልወሉ እዋን ኣብ ነፍስ ወከፍ ክሞት ናይ ኢድ ቴሌፎን ወይ ታብሌት ኣብ ኢድና ክህልወና ኣድላይ ኣይኮነን ቢሎም እቶም ህፃናት ብመሳርሕታት ዘይኮነስ ከም ሰባት ብሓባር ግዜ ክሕልፉ ድማ ከም ዘተባብዑ ዝሓበር ዜና ቫቲካን ኣስዒቡ ዕርክነት ምኽናፅ ብሓባር ግዜ ምሕላፍ ብሓባር ምፅዋት ምናልባት እውን ብሓባር ምፅናዕ ኣዝዩ ኣገዳሲ እዩ። ንሕና ደቂ ሰባት ኢና ሰባት ኢና ምስ ካልኦት ርክበ ክህልወና ድማ ኣዝዩ ኣገዳሲ እዩ። ነዚ ሓሳብ እዚ ድማ ናብ ሂወት ስድራ ቤት ኣስፊሖም ስድራ ብሓባር ኣብ እትህልወሉ እዋን ኩሉ ሰብ ኮፍ ኢሉ ናይ ገዛእ ርእሱ ቴሌፎን ክጥምት ግቡእ ኣይኮነን። ብኸመይ ከም እትዛረብን ብኸመይ ከም እትዘራረብን ብኸመይ ከም እትሕጎስን ምፍላጥ ኣዝዩ ኣገዳሲ እዩ። ብተወሳኺ ኣገዳስነት ጸሎተ ኣጉሊሖም ዋላ እውን መፅሓፍ ቅዱስን ጸሎትን ኣብና ኢድ ቴሌፎን ክህልወና ዝከኣል እውን እንተኾነ እግዚኣብሄር ናብ ቴሌፎናት ክጥምት ከም ዘይደሊ ኣዘኻኺሮም እግዚኣብሄር ናብ ልብናን ናብ ሂወትናን ክጥምት እዩ ዝደሊ ከም ዝበሉ ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን ብፍላይ ነቶም ዓበይቲ ህፃናት ኣብ ዝሃቦም መግለፂ ብዙሓት መተግበርታት ተጠቀምቲ ንነዊሕ እዋን ንክፀንሑ ኮነ ኢሉ ዝተዳለዎ ምዃኑ ኣጠንቂቖም ናይዚ እደ ጥበብ ዝፅግዕቴናታት ንክገብሩና እዮም ዝፅዕሩ። ስለዚ ኣብ ኣጠቃቅማ እደ ጥበብ ግብራዊ ገደብ ምግባር ከም ኣብ ዝተወሰነ ሰዓታት ናይ ኢድ ቴሌፎናትናን ምግዳፍን ንዕላልን ስድራ ቤታዊ ንጥፈታትን ቦታ መሃብ የድሊ እንክብሉ ሓሳብ ኣቅሪቦም ኩላትና ኣብ ናይ መስመር ገመዳት ዝተሰኳዕና ኣይኮንናን ንሕና ደቂ ሰባት ኢና ቢሎም ብድሕሪ እዚ ርእሰ ሊቃነ ጳጳሳት እቶም ህፃናት ዝምድናታት ብምኩስኳስ ብፀሎትን ኣምላኽ ብምድላይ ንናፅነቶም ክድርት ካብ ዝኽእል መልክዕ ፅግዕተናነት ብምርሓቅ ሰብኣውን መንፈሳውን ሂወቶም ከማዕብሉ ድማ ከም ዘተባብዑ ዜና ቫቲካን ኣፍሊጡ። ካልእ መንእሰይ ተሳታፊ ድማ ነቲ ርእሰ ሊቃነ ጳጳሳት ብዛዕባ እቲ ኣብ መላእ ዓለም ዝገብርዎ ሃዋርያዊ ዕደት ብዝምልከት ንዝቐረበሎም ሕቶን ክምልሱ ብዛዕባ ገዛእ ርእስና ምሕሳብን ኣብ ሂወትና ናበይ ከም እንኸይድ ንምፍላጥ ወሳኒ ክእለት ምምዕባልን ኣዝዩ ኣገዳሲ እዩ ቢሎም ድሕሪኡ ነቶም ቆልዑ ምሉእ ብምሉእ ኣብ እደ ጥበብ ኣብ ክንዝምርኮዙ ነቲ ኣምላኽ ዝሃቦ ምክእለት ምሉ ብምሉእ ክጥቀምሉ ኣተባቢዖም ሓንጎለ ይዓይ እንተኣልዩ ቴሌፎን ኣይድልየንን እዩ ትምህርትን ህንፀትን መመዝዛንን ሰባት ፀገማት ከጋጥሞም እንከሎ መፍትሒ ንኽረኽቡን ከም ዝሕግዞም ድማ ከም ዘብርሁ ዜና ቫቲካን ኣፍሊጡ ኣብ መደምደምታ ቅዱስነቶም ነቶም ህፃናት ምስኦም ሓቢሮም ክፅልዩ ዓዲሞም ድሕሪ ብሓባር ዝዓረገ ጸሎት ጸሎት ኣብ ህይወትና ኣገዳሲ ምዃኑ ኣዘኻኺሮም ኢየሱስ ኣብዚ ምሳና ክህሉ ኢና ንደሊ ከም ዝበሉ ዜና ቫቲካን ይሕብር ርእሰ ሊቃነ ጳጳሳት ሊዮን መበል 14 ሮማ ኣብ ዝርከብ ዋና ቤት ፅሕፈት ውድብ ሕቡራት ሃገራት ውጥን መግባዕ ዓለም መብፅሕ ኣካይዶም መግቢ ማይን ክንክን ጥዕናን ኣብ ትሕቲ ስነ ፖለቲካዊ ኣቀማምጣ መልክዓ ምድሪ ረብሓታት ክግዛእ ከም ዘይክእል ኣስተብሂሎም ሃገራት ብዝተሓደሰ ብዝሓጎናዊ ምትእስሳር ብሓባር ክሰርሑ ድማ ፃውዒቲ ከም ዘቕረቡ ዜና ቫቲካን ኣፍሊጡ ብሓባር ምስ እናዓይኑ ጥሜትን ጉድለት ኣመጋግባን ናይ ምቅላስ ህፁፅ ዕማም ንካፈለ ነቲ ቀንዲ ጠንቂ ድማ ክንፈትሖ ኢና ነዚ ዕማም እዚ ብውፅኢታዊ መገዲ ንምፍፃም ነቲ ኣብ ቅድሜና ዘሎ ብድሆታትን መሰረታዊ ምኽንያታቱን ነባሪ መፍትሕታት ክንምርምር ኣሎና እንክብሉ ቅዱስነቶም ኣብ ዘስምዖ መደረ ኣተሓሳሲቦም ብዙሓ ጎናዊ ምትእስሳር ኣገዳሲ እዩ ከም ማይ መግብን ክንክን ጥዕናን ዝኣመሰሉ መሰረታዊ ድሌታት ኣብ ትሕቲ ስነ ፖለቲካዊ ኣቀማምጣ መልክዓ ምድሪ ረብሓታት ክግዝኡ ከም ዘይክእሉ ድማ ኣስሚሮም ነቲ ኣብ ህፁፅ ኩነታትን ኣብ መንጎ ግጭታትን ተፈጥሮዊ ሓደጋታትን ህወትን ምድሓን እቲ ትካል ውድብ ሕብራት ሃገራት ንዝገብሮ ተወፋይነት ብምምስጋን ትካሎም ምስ ካቶሊካዊት ቤተ ክርስትያን ሰብኣዊ ክብሪ ንምሕላውን ሕውነትን መዕባይን ዘለዋ ተልእኮ ብዕምቀት ከም ዝሰማማዕ ኣመልኪቶም ሎሚ ቅልውላዋት ካብ ዝተነፀሉ ፍጻሜታት ናብ ቀጻሊ ክውንነት ከም ዝማዕበሉን ንነዊሕ እዋን ዝፀንሕ ግጭታት ሕዱር ዘይውሕስነት መግቢ ቁጠባዊ ዘይርጉእነትን እናዓበየ ዝኸይድ ዘሎ ተቃልዓነት ምህዳር ከም ዝልለ ድማ ኣስተብሂሎም እዚ ክውንነት እዚ እንታይ ዓይነት ቅርፂ ናይቲ ዓለማዊ ስርዓት እዩ ከምዚ ዓይነት ኩነታት ክፈሪ ክባዛሕን ሓደሓደ ግዜ ድማ ንቡር ክገብሮ ዝኽእል ዝብል መሰረታዊ ሕቶ ከም ዘልዕለ ኣመልኪቶም እቲ ፀገም ኣብ ብኸመይ ጣልቃ ምእታው ጥራሕ እተሓፅረ ዘይኮነስ እቲ ስርዓት ስለምንታይ ብቐፃሊ ተመሳሳሊ ፀገማት ከም ዘምፅእ ምርዳእ ከም ዘስፍሕ ድማ ከም ዝገለፁ ዜና ቫቲካን ኣፍሊጡ ኣህጉራዊ ስርዓት ብኸፊል ብሰንኪ ቅልውላው ብዝሓጎናዊ ስርዓት እናተበታተነ ይኸይድ ከም ዘሎ ጓሂኦም ገሊፆም ሃገራት ነቲ ኣብ መንጎ እዚ ጉዳያትን ኣብ መንጎ ብዝሓጎናዊ ምትሕብባርን ዘሎ ጥብቂ ምትእስሳር ዕሽሽ ብምባል ሃብተን ኣብ ኣህጉራዊ ድሕንነትን ቁጠባዊ ዕቤትን ውሽጣዊ ርግኣትን ከም ዘውዕላን እዚ ዝንበሃለ ጠንቂ ዘይምዕርይነትን ምግምማዕን ኢፍትሓውነትን ከም ዝኸውን ድማ ኣጉሊሖም በቲ ሓደ ሸነኽ ሰብኣዊ ስጉምትታት በቲ ነቶም ረድኤት ዘድልዮም ሰባት ሓገዝ መቕራብ ክደናጎይ ዝኽእል ቤት ፅሕፈታዊ ኣሰራርሓ ምኽንያት ፆር እናወሰኸ ይኸይድ በቲ ካልእ ሸናኽ ግን ኣገዳስነታትን ኮላይ መግቢ ምርካብ መብዛሕትኡ ግዜ ብቁጠባዊ ወይ ስነሜላዊ ረቓሕታት ከም ዝፅሎ ድማ የስተብህሉ ከም ውፅኢቱ ድማ እቶም ብቁፅሪ ዝግመት ዋጋ ዘይመንጭዉ ዘይረኣዩ ክኾኑ ንዝገብር ሓደጋ ይቃልዑ እዚ ድማ ስነ ምግባራዊ ብድሆ ይፈጥር ሰብኣዊ ሰብ ብቐፃሊ ኣብ ማእከል ኣህጉራዊ ስጉምቲ ከይህሉ ይገብር ኣብዚ መዳይ እዚ ከምቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዘጉልሕዎ ዓይነት ረድኤትን ውጥናት ምዕባለን ብዝተሓላለኹን ክርድኡ ብዘይክእሉን ፖለቲካዊ ውሳኔታት ዝተዛብዐ ስነ ሓሳባዊ ርእታት ከምኡ እውን ዘይስገር ልምድታት ክዕንቀፉ እንከለዉ ኣፅዋር ግን ከምኡ ከም ዘይኮነ ኣፍልጦ መሃብ ኣገዳሲ ምዃኑ ኣተሓሳሲቦም ብሓቂ ግርጭታት ካብቲ ክምገብ ዘለዎ ሰባት ንላዕሊ ይምገብ እዚ ክውንነት እዚ ስርሒታዊ ጉድለታት ጥራይ ዘይኮነስ ኣብ ፖለቲካውን ግብረ ገባውን ቀዳምነታት መሰረታዊ ዘይምዕርዩነት እውን ዘንፀባርቕ እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ሳዕቤናት ካብቶም ብቅፅበት ዝተጎድኡ ኣፀቢቑ ዝዝርጋሕ ምዃኑ ኣዘኻኺሮም ጥሜት ንማሕበራዊ ሓድነት የዳኸም ግጭት የስፍሕ ከምኡ እውን ግዲ ስደት የጓሃህር ካብዚ ኣረኣእያ ዝተበጊሶም ድማ ሰብኣዊ ተግባር ካብ ኣህጉራዊ ስርዓት ወፃኢ ከም ዘይኮነ ኣጉሊሕ ሰሪሖም ዓለም ለኸ ማሕበረሰብ ከዓ ሓድነት ንምድልዳል ምግላል ምቅዋም ከምኡውን ንዓይነት ወከፍ ሰብ ተፈጥሮዊ ክብረት ኣፍልጦ ናይ ምሃብ ሓላፍነት ከም ዘለዎ ኣጉሊሖም ስለዚ ካብ ምቁፅፃር ቅልውላው ሓሊፉ ኣህጉራውያን ትካላት ሓበራዊ ሓላፍነት ናይ መሓዝ መሰረታዊ ስርዓት የጠቃልል ኣህጉራዊ ማሕበረሰብ ከዓ ነቶም ኣብ ኣዝዩ ተኣፋፊ ኩነታት ዘለዉ ሰባት ብምሕሳብ ሓድነት ከም ዘለዎ የረጋግፃ በዚ መዳይዚ ድማ ውጥን መግባዕ ዓለም ካብ ፖለቲካዊ ቁጠባዊ ወይ ግብራዊ ተዋሳእ ንላዕሊ እዩ ጭቡጥ መግለፂ ኣህጉራዊ ሓድነት እዩ ከም ሓቂ እኳ ደኣስ ኣህጉራዊ ትካል ኣብ ዝደኸመሉን ማሕበረሰብ መራኸብታት ኣብ ዝተበታተነሉን እዋን ህላወኡ ሰብኣዊ ቅልውላው ናብ ዘይምለስ ውድቀት ንኸይቅየር ይሕግዝ ከም ዝበሉ ዜና ቫቲካን የመላኽት በዚ ምክንያት ድማ ንብዝሓ ጎናዊ ምትሕግጋዝ ተሓደሰ ተወፋይነት ኣገዳሲ ምዃኑ ኣስሚሮም ንመንግስታትን ህዝብታትን ዓለም ተወፋይነቶም ክሕድሱን ክሕይሉን ንጥሜትን ስሩጠንቁን ንምምካት ዝውፈ ፀጋታት ከብዝሑ ከምኡውን ሓገዝ ናብቶም ዘድልዮም ሰባት ከይበፅሕ ዝዓግቱ ዕንቅፋታት ክውገዱ ፀውዒት ኣቕሪቦም ማዕር ማዕርኡ ድማ ከምዚ ዓይነት ደገፍ ምስ ቤተ ክርስትያንን በርገሳዊ ማሕበራትን ምትእስሳር እውን ከደልድል ይግባእ ኣቕሚ ናይዞም ኩሎም ተዋሳእቲ ብሓባር ምድልዳል ኣብ ቃልሲ ኣንጻር ጥሜት ዘሎና ሓበራዊ ኣድባዕነት ክዕብዮ መታን ነዚ ፀውዒት ንምትግባር ግልፅነትን ተሓታትነትን ሓገዝ ኣብ ክንዲ ዝዕንቅፍ ንሰባት ከገልግል ዘይበቅዕ ቤት ፅሕፈታዊ ኣሰራርሓ ብኣድማዓ መገዲ ምንካይ ከም ዘድሊ ኣፅኒዖም ብምምልካት መንግስታት ውፅኢታዊ ግዝኣታዊ ምቁፅፃር ኣብ ዘይብሎም ወይ ሰብኣዊ ተበፃሕነት ኣብዝተገደበሉ ኩነታት እሙናት ናይ ውሽጢ ዓዲ መሻርክቲ መተካእታ ዘይብሎም ይኾኑ ከም ዝበሉ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ካቶሊካዊት ቤተ ክርስትያን ብቕምስናታት ብሰባኻታት ብናይ ካሪታስ ትካላትን ብካልኦት ኣብ እምነት ዝተመርኮዘ ተበግሶታትን ኣቢላ መብዛሕትኡ ግዜ ብዓለም ለኻውያን ተዋሳእቲ ኣብ ዘይብፅሕ ከባብታት ናብ ተቃልዕቲ ህዝቢ ከም እትበፅሕ ብምግንዛብ ንውጥን ምግባዕ ዓለምን መሻርክቱን ነዚ ፀዕርታት እዚ ክቕፅልዎ ኣተባቢዖም ድሌታት ኣመጋግባ ምምላእ ስቃይ ዘቃለለ ጥራይ ዘይኮነ መሰረታዊ ጠንቅታት ስነ ፖለቲካዊ ኣቀማምጣ መልክዓ ምድሪ ዘይምርግጋእ እውን ከም ዝመልስ ኣስሚሮም ምክንያቱ ውሕስነት መግቢ ኣገዳሲ ኣካል ዓለማውን ውሁድ ድሕነትን እዩ ቢሎም ምስ እዚ ተኣሳሲሩ ውጥን መግባእ ዓለም ኪኖ ስርሒታት ህፁፅ ምላሽ ብምዝርጋሕ ከም ንህፃናት ኣብ ቤት ትምህርቲ መግቢ ዝህቡ መደባት ዝኣመሰሉ ናይ ነዊሕ እዋን ተበግሶታት ንምርግጋፅ ዘካይዱ ፀዓርታት ከም ዝነኣሉ ዜና ቫቲካን ኣፍሊጡ እቲ ኣብ ሓደጋ ዘሎ ነገር ውፅኢታውነት ሓደ ትካል ጥራይ ዘይኮነስ ተኣማንነት ኣህጉራዊ ምትሕብባር እውን እዩ ብምባል ትካል ውጥን መግባዕ ዓለም ሓድሽ መገዲ ዝከኣል ምዃኑ ከም ዝረኣይ ገሊፆም ይኹን እምባር እዚ ነቲ ኣዝዩ እተሓላለኸ ነገር ንምቅላል ነቲ መሰረታዊ ነገራት ቀዳምነት ንምሃብ ከምኡውን ወላ ሓደ ሰብ ከይርሳዕ ምግባር ቆራፅነት ከም ዝሓትት ኣትሪሮም ብምዝኽኻር ኣብ መወዳታ ቅዱስነቶም ኩላቶም ናይ ዕለት ንገይራኣውሚ ምእንቲ ክራኽቡ ብክብሪ ምእንቲ ክነብሩ ኣምላኽ ፃዕርታትኩም ክባርኾ እፅልይ ከም ዝበሉ ዜና ቫቲካን ኣፍሊጡ
1: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ዕለት 26 ክሳብ ዕለት 27 ሰነ ምስ ኣባላት ጉባኤ ካርዲናላት ክራኸቡ እዮም ኣባኡ ድማ ኣብ ህልው ኩነታት ቤተ ክርስትያንን ዓለምን ዘተኮረ ብዛዕባ ሰላምን ከምኡውን ኣብ ትግባር ሲኖዳውነት ዘተኮረ ፍሉይ ዘተ ከካይዱ እዮም ቤት ፅሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ከቅድም እቲ በዓለ ቅዱሳን ጴጥሮስን ጳውሎስን ካብ ዕለት 26 ክሳብ ዕለት 27 ሰነ ክካየድ ተመዲቡ ዘሎ ፍሉይ ጉባኤ ካርዲናላት ዝምልከት መርሓ ግብሪ ኣውፅዩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስ ካርዲናላት ኣብ ዝራኸብሉ ጉባኤ ብዛዕባ እቲ ንዓለም ዘሳቕያ ዘሎ ግጭታትን ብዛዕባ እቲ ቤተ ክርስትያን ሰላምን ዕርቅን ንምህናፅ ብደረጃ ቋንቋን ኣተሓሳስባን ብኸመይ ክትረዳዳእ ከም ዘለዋ ክመያየጡ እዮም እዚ ጉባኤ እዚ ደድሕርቲ ኣብ ዝሓለፈ ወርሒ ጥሪ ዝተኻየደ ፍሉይ ጉባኤ ካርዲናላት ዝካየድ ዘሎ ኮይኑ ካብ መላእ ዓለም ዝመፁ 170 ካርዲናላት ድምፂ ምርጫ ዘለዎምን ዘይብሎምን ዝሳተፍዎ ኣኼባ ክኸውን እዩ ኣብ መወዳእታ ናይቲ ኣብ ወርሒ ጥሪ ዝተኻየደ ፍሉይ ጉባኤ ካርዲናላት ድማ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ነዚ ሕጂ ክካየድ ተመዲቡ ዘሎ ናይ ወርሒ ሰነ ጉባኤ ኣዊጆም ነቶም ካርዲናላት ከዓ ኣባኻትኩም ክውከል ከም ዘሎኒ ይስምዓንን ይኣምንን እየ ከም ዝበልዎም ዝዝከር እዩ بمسرتتي كابيت صحفت زينان كفل محتى من كدست منبر زوات أمر حاقبر عيونا يزفلو يقبعي كاردينالات بسالوتن سمونان بحطة واستنتنون بقجلا وميتن كمون حفشا واخيباتاتن زكايت كخونيو نتي سينو داو ميلا تباهيلو زفلت عقباب دما كسعبيو بسوان كاردينالات حوون نتاوي من لوات من تخهلوام بزعباتي يابد دراش زكايد وزتا مستيراون نت كحلون عب اوان الزفلو يقبعي كاردينالات نمر رخب بزوحان زخونا مقلس كيهبو تحاتي تومالو تساتفت الزقبعي عب عسرا قجلتات ككافافلو يوم نتشعات تقجلتات بتوم ترا زخونو كاردينالات مرستي زقومو دما كخونو يوم غلق عبزياتوم كا حوارياويان لوخات كدست منبر كاردينالات مرستن كموون ترا قلقلوتوم زودو كاردينالاتن زساتفو كخونو يوم اتوم زترفو عصر توحاد قجلتات كاردينالات مرستي عبالات كوريا رومانا دمس مرج عزيب اللوم كاردينالاتن زتقال لكخونيو نفس وقف قجلة نتزكايد وزتا زمرحون قزيز قصاصرون أبو منبراتن نحسابات تساتف تزقبون ناب موداتات أبساب قجلة تاتوم زدالون صحفتون كهلو واميوم الزفلوي قبعي كاردينالات زمت زلو عربي إلى تسران شدشتن سنة برسالي كانبا باسات ليون مبل عصر تربعة بزمر رحمس واتقداسي أبازيليكا كدوس بيتروس كجمريو بدحرزي الزوم كاردينالات نتي ناي تقبعي مخفتس نسرعات نمستاف ناب ناي قبعي الدراش باولو شادشاي كخدو يوم عباو دما مدباتوم بمزمور نعا او منفس كدوس كخفتوو يوم حلقة قبعي كاردينالات بزو كاردينال جوفاني باتيستاري بزقربو مدرن كموون بقدوس ابونار سالي كانبا باسات زقرب اللوم ناي مأتوي كالم عدان بمكفال دما قبعي اوم كجمرو يوم اتقداماي اخيبا ابييني تعلمينا وانجيل كنسبخ التسوعنا ابزبل حتو زتكور كخونيو بزو كاردينال زي غوشريش متروبوليتان لي كباباسات كراكوف قدوس مصحفاوي استنتنو ككافل وميوم دحرزي ناي صمونا صلوتن زته گوجلتاتن كمون اب حفشا واخيبا صبصابات مقرابن كسعبو يوم عربي دحر قطري اتخالاي اخيبا باهل سلطانن سلطاني فقرن بزبل ارستي كستنتنو يوم بزو كاردينال فيكتور امانويل فرنانديز هي انتناي تبزعبا گدايات انكص امنت زحلل علواي بيصفت قدس منبر أبا حمشاي معرافناي قروم سبعونات تمركيسوم أستمهرو ككافل وميوم قدام نقوه دحرتي أبازيليكا كدوس بيتروس ببزو كاردينال ريزم الرحمة سواة قداسي بزوان كاردينالات ناباد دراش باولو شادشاي بمخاد عيوهم كقدسلو يوم التسالساي أخيبا أبسن ناي مهناز ناي زمن نابوتاتات سراح بزبلار استي بزو كاردينال ستيفن بريسلين لكا باباسات متروبوليتان جوهانسبرغ أبو منبر قباية كاتوليكا ويان باباسات دبوب أفريكا أستنتنو كقربو لوميوم التزس عبزتا أب حبارا وربحان مهناز زس أقم كففلاتن كاب هزبتاتن محبر سبن زل عال حطوتات كموون أبا كبابيا ويان أبيات خرستيانن أدما ساويت بيت خرستيانن كهبوز خيلا دقف أبزة تكورة فرنقر كخونيو اتراب عيناي موداتا أخي بعد ما قدام دحر قطري أب حدش الدراش سينودوس ككايديو منقد دي تقباري سينودوس أبز بلار استزة تكورة دما كخونيو وانا صحافي حفشا وقبائي سينودوس باباسات بزو كاردينال ماريو غريتش كابتيناي أكلاسيا وقبائي بزعبا سينوداونات كلتشهن عسران شوعتن كلتشهن عسران شمونتن بزبل عرستي مدرخاتن معقناتن كمون مسارحيتات مدلاو نزبلو عرستتات ناي تسنة دامل كيتوم مدرخة قربو يوم زو قبائي زي ناي ممرحي محتت مصر سالي كان باباسات ليو مبل عصر تربعة زكاير زتن كمون كاب سلست دقائق زي بزح ناس حساب نحساب ناي ملوات مدبات زت تقالل كخونيو بتير سليك أنا باباسات زقربو ناي مدم دم تا مدر دما الزفلو يقبعي كاردينالات كزازميو سعيبو دما مزمور سبحات لك كزمرون كتسيلوم دما مصر سليك أنا باباسات ناب أدراش باولو شاد شاي بمخاد ناي درار انقدوت ككافلو يوم سنوي إلى تسران تشعاتن سنة رسالي كان باباسات ليون مبل عصر تربعة أبازيليكا كدوس بيتروس نخبر بعال كدوسان هواريات بيتروس باولوسن مسواة قداسي كعرقو يوم حفشاوي بيت صحفت قباية سينودوس باباسات أبزهابو مقلسي مرحتي أهقراويان تقوامات بيت خريستيان نتن سينوداونت أب قبرنمو علن معباليتاتون مقمقامن نزكايد ناي كلتشهن عسران شوعاتن كلتشهن عسران شمونتن أكلاسياو قبائي نمسنداو أب كتما روما يأكبو كمزلو أفليتو بمسرات التتمال السونوي بحافشاو بيت صحفت قبائي سينودوس باباسات زواتس مقلسي መራሕቲ ኣህጉራውያን ተቋማት ቤተ ክርስቲያን ኣብዚ ሰሙን እዚ ኣብ ከተማ ሮማ ንዝቕፅል ምዕራፍ ናይ ሲኖዶስ ንሲኖዳውነት እተወፈየ ናይ 3 መዓልቲ ኣኼባታት ክገብሩ ምዃኖም ሓቢሩ እቲ ካብ ዕለት 23 ክሳብ ዕለት 25 ሰነ ዝካየድ ኣኼባ ካብ ላቲን ኣሜሪካ፣ ኣፍሪቃ፣ ኣስያ፣ ኤውሮጳ፣ ኦሻንያ፣ ማእከላይ ምብራቕ ከምኡውን ሰሜን ኣሜሪካ ዝመፁ ተወከልቲ ኣህጉራውያን ማሕበራት ቤተ ክርስቲያን ምስ ኣወሃህቲ ጉጅለታት ሲኖዶስ ኣኼባ የካይዱ ኣለዉ ብመሰረት እቲ ዝወፀ ጋዜጣዊ መግለጺ እዚ ኣኼባ ቤተ ክርስቲያን ድሕሪ ምዝዛም ስሩዕ መበል 16 ሓፈሻዊ ጉባኤ ሲኖዶስ ጳጳሳት ኣብ ወርሒ ጥቅምቲ 224 ኣብ ትግባሬ ናይዚ ሲኖዶስ ንሲኖዳውነት ዝቕፅል ዘሎ ምዕራፍ እዩ እዚ መስርሕ እዚ በቲ ኣብ 2027-2028 ዝካየድ ኣቅላስያዊ ጉባኤ ቤተ ክርስቲያን ብዝብል ፍሉይ ኣኼባ ክካየድ እዩ ተሳተፍቲ ነቲ ቐጺሉ ዘሎ ደረጃታት ናይዚ ሲኖዳዊ ጉዕዞ ንምምራሕ ተባሂሉ ተዳለወ ኣቅላስያዊ ኣኼባታት 2027-2028 ንደረጃታትን ማዕቀናትን ከምኡውን መሳርሒታት ንምድላው ጉባኤ የካይዱ ኣለዉ ሓፈሻዊ ጉባኤ ሲኖዶስ ጳጳሳት ከም ዝገለጾ እቲ 3 መዓልቲ ዝወስድ ዕዮ ኣብ ትግባሬ ናይ መወዳእታ ሰነድ ናይ መበል 16 ስሩዕ ሓፈሻዊ ጉባኤ ሲኖዶስ ጳጳሳት ኣብ ምስማዕ ዘተኰረ ክኸውን ከሎ ካብ ተፈላለዩ ዞባታት ዓለም ናይ ዝመፁ ተሳተፍቲ ተመክሮታት ምልውዋጥ ከምኡውን ሓባራዊ ቀላሲ ተወሳኺ ተሳትፎን ሓባራዊ ኣስተንትኖ ዘድልዮ ጉዳያትን ኣብ ምልላይን ዘተኰረ ክኸውን እዩ ገለ ኽፋል ናይ ትውጥን ነቲ ናይ ሲኖዶስ መስርሕ ኣብ ግብሪ ንምውዓል ኣብ ዝቕጽሉ እዋን ኣብ ኣከባብያውያን ኣብያተ ክርስቲያን ዞባዊ ጉጅለታት ኣብያተ ክርስቲያንን ንምትሕብባር እተወፈየ እዩ ነዚ ዕዮ እዚ ኣብ ምድጋፍን ሓሳብ ንሓሳብ ምልውዋጥን ዘለዎ ግደ እውን ፍሉይ ቈላሕታ ክግበረሉ እዩ እታ ናይ መወዳእታ መዓልቲ ምይይጥ ኣብቲ ኣብ ጋዜጣዊ መግለጺ ከም ዝተመልከተት ሓደ ደረጃ ናይቲ ኣብ ወርሒ ጥቅምቲ 2028 ዝካየድ ኣኼባ ዝዛዝም ዝሰፍሐ ጉዕዞ ናይ ቤተ ክርስቲያን ዘተግብር ኣኼባታት ተባሂሉ ተገሊጹ ኣሎ ተሳተፍቲ ብዛዕባ ተሳትፎን ውክልናን ትፅቢትን ዝግበረሉ ውፅኢት ከምኡውን ብዛዕባ እቲ መስርሕን ምስ እዚ መስርሕ ዘለዎ ግደ ሓፈሻዊ ቤት ጽሕፈት ዘቕርቡ ሓሳባት ክካፈሉ እዮም እቲ ኣኼባ ሓሙስ ምሸት ክዛዘም እዩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ቀቅድሚ ምዝዛም እቲ ኣኼባ ምስቶም ተሳተፍቲ ኣብ ቀንዲ ቤት ጽሕፈት ሓፈሻዊ ጉባኤ ሲኖዶስ ጳጳሳት ክራኸቡ ከም ምዃኖም ከም መደብ ተታሒዙ ኣሎ ብመሰረት እቲ ጋዜጣዊ መግለጺ ቅዱስ ኣቦና ድሕሪ ቐትሪ ዕለት 25 ሰነ ምስቶም ኣብቲ ኣኼባ እተሳተፉ ናይ ዘተ ክፍለ ግዜ ከሕልፉ እዮም
0: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን ናይ ሎሚ መደብ ፈኖና ኣብዚ ይዛዘም ኣብ ነፅባሕ መደብ ፈኖ ክሳብ ንራኸብ ብድሓነ ሰላም ጽንሑ ይትባረክ ኢየሱስ ክርስቶስ ላውሌቱር ኢየሱስ ክርስቶስ